0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ነሐሴ 22 ቀን 2018 ዓ.ም ምረት አርብ ጤና ይስጥልን እንደምን አመሻችሁ የተወደዳችሁ የዶቼ ቬለ አድማጮች ከምሽቱ ስርጭት ጋር አዚብ ታደሰ ነኝ ለምሽቱ የዓለም ዜና ፀሐይ ጫኔ ተዘጋጅታለች በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ በሳተላይት በኢትዮሳት ወይም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራምም ይደመጣል። በአለም ዜና የሚጀምረው የምሽቱ ስርጭታችን በዜና መጽሔት ተነቅሮ ዛሬ ችሎት የነበሩት የአሃፓ አባል ፖለቲከኞች ለመጪው ሐሙስ መቀጠራቸው በኦሮሚያ ደቡብ ምዕራብ ሸዋ ዞን ምስራቃዊ ወረዳዎች የቀጠለው ጥቃት በአፋር ክልል የክረብት ዝናብ መቅረትና የቀረጥ ጭማሪ በአርብቶ አደሩ ህይወት መፈተኑ በተፈጥሮ አደጋ ለተጎዱ የኢትዮጵያ አርሶ አደሮች ያለም አቀፍ ማህበረሰብ ምላሽ እንዲሁም ለኢትዮጵያና ለማህበረሰባቸው በጎ የሰሩ ግለሰቦች መሸለማቸው የተሰኙ ርዕሶችን በስፋት እናያለን። ሳምንታዊው ከወጣቶች ዓለም በአገር አቀፍ ደረጃ ከፍተኛውን የ12ኛ ክፍል አገር አቀፍ መልቀቂያ ፈተና ውጤት ያስመዘገበ ወጣትን እንግዳው አድርጓል። የፊታችን እሁድ የምናስተምጠውን የእንወያይ ርዕስና ጽንሰ ሐሳቡን እናስተዋውቃቸዋለን። አድማጮች ከዚህ ሁሉ ቀዳሚው ግን የምሽቱ ዓለም ዜና ነው። ፀሐይ ጫኔ ተዘጋጅታለች። መስመሩን ለፀሐይ ጫኔ እለቃለሁ። መልካም ቆይታ።
0: የዲደብሊው ዜና
2: ጤና ይስጥልን። ዜና እናሰማለን። በቅድሚያም ርዕሶቹን። የኢትዮጵያ መገናኛ ብዙሃን ባለስልጣን ለስድስት ወራት ተቋርጦ የነበረውን የሮይተርስ ቋሚ ዜና ወኪል ዘጋቢዎች የሥራ ፍቃድ ማደሱን አስታወቀ። በደቡብ ሱዳን 49 ሰዎች በታጣቂዎች መገደላቸውን የአካባቢው ባለስልጣናት ገለጹ። ኢስዋቲኒ አወዛጋቢ በሆነ የሶስተኛ ሀገር ስምምነት መሰረት ሁለት ተጨማሪ ስደተኞችን ከአሜሪካ መቀበሏን ገለጸች። በሟቹ የኖርዌይ ንጉስ ሃኖርድ 5ኛ ምትክ አልጋወራሻቸው ንጉስ ሃኮን 8ኛ ተብሎ መሰየማቸውን የሀገሪቱ መንግስት ገለጸ። ኢራን ከአሜሪካ ጋር ለሚደረግ ዲፕሎማሲያዊ መፍትሄ በሩ ጨርሶ አለመዘጋቱን ገለጸች። ዳግም ወደ ንግግር ለመመለስ ግን ቅድመ ሁኔታ አስቀምጣለች። የህንድ የውጭ ጉዳይ ሚኒስትር በኔፓል በደረሰው ከባድ የጎርፍ አደጋ ከ300 በላይ ህንዳውያን የደረሱበት አለመታወቁን ተናገሩ። ዜና በዝርዝር። የኢትዮጵያ መገናኛ ብዙሃን ባለስልጣን ለስድስት ወራት ተቋርጦ የነበረውን የሮይተርስ ቋሚ ዜና ወኪል ዘጋቢዎች የሥራ ፍቃድ ማደሱን አስታወቀ። ባለስልጣኑ ውሳኔውን ያሳለፈው ዋና ዳይሬክተሯ ሃይማኖት ዘለቀ ከሮይተርስ ከፍተኛ የኤዲቶራል ኃላፊዎች ኒክ ታተርሳልና ሳልቪያ አሎሲ ጋር ሰፊ ውይይት ካካሄዱ በኋላ ነው። በውይይቱ ወቅት ባለስልጣኑ ባደረገው ክትትል ግኝት ሮይተርስ ባለፉት 7 ወራት ያሰራጫቸው የተወሰኑ ዘገባዎች ከሀገሪቱ ህግ፣ ከሚዲያ አዋጁ፣ ከብሔራዊ ጥቅምና የሙያ ስነ ምግባር ጋር የሚቃረኑ ሆነው መገኘታቸውን አመልክቷል። የዜና ምንጩ ያሰራጫቸው አንዳንድ ዘገባዎች በአንድ ወገን ሀሳብ ብቻ ላይ ያተኮሩ ከመሆናቸውም በላይ የሀገሪቱን የጋዜጠኝነት ስነ ምግባርና የሚዲያ ህግጋትን የጣሱ ነበሩ ሲሉ ዋና ዳይሬክተሯ መናገራቸውን ዘገባው አመልክቷል። የሮይተርስ ኃላፊዎች በበኩሏቸው ተቋማቸው ጥብቅ ኤዲቶሪያል መመሪያዎችን የሚከተል ገለልተኛ የዜና ተቋም መሆኑን ገልጸው አልፎ አልፎ ለሚከሰቱ ስህተቶች ይቅርታ እንደሚጠይቁና አስፈላጊውን እርማት እንደሚያወጡ አስረድተዋል። በተጨማሪም ለተፈጠሩ ግድፈቶች አስፈላጊውን ማስተካከያ እርምጃ ለመውሰድ መስማማታቸው ተጠቅሷል። የባለስልጣኑ ውይይት ተከትሎም ባለስልጣኑ የታገዱትን ዘጋቢዎች ፈቃድ ሙሉ ለሙሉ መመለሱን አስታውቋል። ባለስልጣኑ የሶስቱን የሮይተርስ ዘጋቢዎች የስራ ፈቃድ ያገደውና ተቋሙ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ እንዳይዘግብ የከለከለው ባለፈው የካቲት 6 ቀን 2018 ዓመተ ምህረት ነበር። የኢትዮጵያ መገናኛ ብዙሃን ባለስልጣን ባለፈው ጥቅምት ወርም 2018 ዓመተ ምህረት የህግና የሙያ ስነ ምግባር ጥሰት ፈጽመዋል ያላቸውን መቀመጫቸውን ኢትዮጵያ ውስጥ ያደረጉ 9 የዶቼ ቬለ ዘጋቢዎችን የሥራ ፈቃድ በጊዜያዊነት አግዶ ነበር። በወቅቱ ዶቼ ቬለ የተጣለውን እገዳ በመቃወም ጋዜጠኞቹ ያለምንም ቅድመ ሁኔታ ወደ ሥራቸው እንዲመለሱ ጥሪ አቅርቦ ነበር። ይህንን ተከትሎ ባለፈው ታህሳስ ወር 2018 ዓመተ ምህረት ባለስልጣኑ የ7ቱን ጋዜጠኞች እገዳ ያነሳ ሲሆን የሁለቱ ዘጋቢዎች ፈቃድ ግን በዘላቂነት አግዷል። በደቡብ ሱዳን 49 ሰዎች በታጣቂዎች መገደላቸውን ያከባቢው ባለስልጣናት ገለጹ። ሮይተርስ የዜና ምንጭ እንደዘገበው በደቡብ ሱዳን ሐሙስ ዕለት ጧት ከዩኒቲ ግዛት የመጡ ታጣቂዎች ከብት ዘራፊዎች በአጎራባች ዋሪት ግዛት ውስጥ ከሚገኙ የአርብቶ አደር ማህበረሰብ ጋር ባደረሱት ጥቃት ቢያንስ 49 ሰዎች ሲገደሉ 33 ሰዎች መቁሰላቸውን ባለስልጣናት ተናግረዋል። በርካቶች የተገደሉበት የዋራፕ ግዛት ጥቃት የተጀመረው በአካባቢው ሰዓት አቆጣጠር ሐሙስ ከጧቱ 5 ሰዓት አካባቢ ሲሆን በአካባቢው የከብት አርቢ ካምፖች ላይ አሰቃቂ ጥቃት ፈጽመዋል ሲሉ የክልሉ ማስተዋቂያ ሚኒስትር ዊሊያም ዋልማፒዮ ቦል በሰጡት መግለጫ ተናግረዋል። ለተጎጂ ቤተሰቦች ሐዘናቸውን የገለጹት ሚኒስትሩ ሁለቱ የክልል መንግስታት ወንጀለኞችን ለፍርድ ለማቅረብ በትብብር እንዲሰሩም ጥሪ አቅርበዋል። በደቡብ ሱዳን ለከብቶቻቸው የሚሆን የግጦሽ መሬትና ውሃ ለማግኘት በሚደረግ ፉክክር በጎሳዎችና በጎሳዎች እንዲሁም በአርብቶ አደሮች መካከል ግጭት የተለመደ መሆኑን ዘገባው አመልክቷል። በሀገሪቱ እንደ ሽጉጥ ያሉ ቀላል የጦር መሳሪያዎች በብዛት በሰላማዊ ሰዎች እጅ መግባታቸው ደግሞ ጥቃቱን እንዳባባሰው ዘገባው ጠቅሷል። ደቡብ ሱዳን በመጪው ታህሳስ ወር ፕሬዝዳንታዊ ምርጫ እንደምታካሂድ ይጠበቃል። ይህም አገሪቱ ከጎረቤቷ ሰሜን ሱዳን በጎርጎሪያኑ 2011 ዓ ም ነጻነቷን ካገኘች ወዲህ የመጀመሪያ መሆኑ ነው። ስዋቲኒ አወዛጋቢ በሆነ የሶስተኛ ሀገር ስምምነት መሰረት 2 ተጨማሪ ስደተኞችን ከአሜሪካ መቀበሏን ገለጸች። በደቡብ አፍሪካዊቷ ሀገር ባለስልጣናት እንዳሉት ከዩናይትድ ስቴትስ የተባረሩ 2 ስደተኞች በሁለቱ ሀገራት መካከል በተደረገ ስምምነት መሰረት ስዋቲኒ ደርሰዋል። መንግስት ሐሙስ ዕለት ባወጣው መግለጫ ሶስተኛው ወገን ዜጎች ያላቸውን 2ቱን ስደተኞች ከላቲን አሜሪካ የመጡ ሲሆን በአሜሪካና በስዋቲኒ መካከል በተደረገ ምክክርና ስምምነት መሰረት እዚያ መድረሳቸውን ገልጿል። ነገር ግን ስደተኞቹ ሲደርሱ ከሰብአዊ መብት ተሟጋቾች ትችት እንደገጠማቸው ባለስልጣናቱ ተናግረዋል። አሶሺየትድ ፕሬስ እንደዘገበው 2ቱ ስደተኞች ሐምሌ 2025 የመጀመሪያው የስደተኛ ቡድን ከደረሰው ወዲህ ከአሜሪካ ወደ ደቡብ አልባዋ አፍሪካዊት ሀገር ወደ ስዋቲኒ የተላኩ 5ኛ ቡድን መሆናቸው ነው። ስዋቲኒ መንግስት 2ቱ የቅርብ ጊዜ ስደተኞች ዜግነታቸውን ለይቶ አልገለጸም ወይም በሀገሪቱ ውስጥ ለምን ያህል ጊዜ እንደሚቆዩ አላመለከተም። የዲሞክራሲና የሲቪል መብቶች ተሟጋች ቡድኖች ስዋቲኒ ከአሜሪካ 3ኛ ሀገር ዜጎችን ለመቀበል ያደረገችውን ሚስጥራዊ ስምምነት በጥብቅ ሲያወግዙ ቆይተዋል። በተደጋጋሚ በሚስጥር በሚደረጉ ስምምነቶች መሰረት የትራምፕ አስተዳደር በሺዎች የሚቆጠሩ ሰዎችን ወደ ተለያዩ ሀገሮች አባሯል ሲሉም ተሟጋቾች ይናገራሉ። የኢሚግሬሽን ጠበቆች በበኩላቸው ይህ አሰራር አንዳንድ የጥገኝነት ጠያቂዎችን ሸሽተው ወደ መጡባቸው ሀገራት በተዘዋዋሪ ለመመለስ እንደ ህጋዊ ክፍተት እየተጠቀሙበት ነው። በእነዚህ ስምምነቶች ውስጥ 11 የአፍሪካ ሀገሮች የተካተቱ ሲሆን ከእነዚህም መካከል ሩዋንዳ፣ ጋና፣ ካሜሩን፣ ኮንጎ፣ ኡጋንዳ፣ ሴራሊዮንና መካከለኛው አፍሪካ እንዲሁም ስዋቲኒ ይገኙበታል። ይህ ዶቼ ቬለ ዲደብሊው ነው። በሟቹ የኖርዌይ ንጉስ ሃኖርድ 5ኛ ምትክ አልጋውራሻቸው ንጉስ ሃኩን 8ኛ ተብለው መሰየማቸውን የሀገሪቱ መንግስት ገለጸ። የኖርዌይ አዲሱ ንጉስ ዛሬ አርብ በ89 ዓመታቸው ከዚህ ዓለም በሞት በተለዩት አባታቸው ንጉስ ሃላርድ 5ኛ ምትክ ለመንግስ አልጋውራሽ ሆነው ንጉስ ሃኮን ስምንተኛ ተብሎ መሰየማቸውን የሀገሪቱ መንግስት ገልጿል። እኔ የሃኮን ስምንተኛ የሚለውን ስም ወስዳለሁ። አባቴ አያቴና ቅድመ አያቴ መረጡትን ሁሉም ለኑሮዬ የሚለውን መፈክር ከተላለፉ ሲሉ የ53 አመቱ አልጋውራሽ መናገራቸውን አጃንስ ፍራንስ ፕሬስ ዘግቧል። ከጎርጎሪያኑ 1991 ጀምሮ በዙፋኑ ላይ የቆዩት አንጋፋው የአውሮፓ ንጉስ ሃኖርድ አምስተኛ ከናሲ 17 ጀምሮ በኦስሎ ሆስፒታል ሲታከሙ ቆይተው ዛሬ አርብ ማረፋቸውን የንጉሳውያኑ ቤተሰብ አስታውቋል። እንደዘገባው ምንም እንኳን ንጉሱ በሀገሪቱ ወሳኝ ስልጣን ባይኖራቸውም በኖርዌይ አንድነትን በማበረታታት እንዲሁም ሀገሪቱ አስቸጋሪ ጊዜያት ሲገጥማት ሁልጊዜ ተስፋና አብሮነትን የሚሰብኩ ምሰሶ ተደርገው ይታያሉ። እንደ ክርስቲን ስታይሊንግ ክላውስ ያሉ ነዋሪዎች ደግሞ ንጉሱን እንደ አያት ያያቸዋል።
3: በጣም ጥሩ ንጉስ ነበሩ። የመላ አገሪቱ አያት እንደሆኑ ይስማይ ነበር። እናም ብዙም ሳይቆዩ እንዲህ ይሆናል ብዬ አላሰብኩም ነበር።
2: የኖርዌይ ጠቅላይ ሚኒስትር ጆናስ ሃጋር ስቶሬ እንዳሉት ንጉስ ሃኖርድ በኖርዌይ ህዝብ ላይ የማይናወጥ እምነት አሳይቷል። በራሳችንና እርስ በርሳችን የተሻለውን እንድናይም እረድተውናል ሲሉ አሞግሰዋቸዋል። ንጉሱ በሀገሪቱ በሐምሌ 22 2011 በተከሰተውና የ77 ሰዎችን ህይወት የነጠቀውን የቀኝ አክራሪዎች የሽብር ጥቃት በተፈጸመበት ወቅትም ሀገሪቱ አንድ ላይ እንድትቆም የሀገሪቱ ህዝብ አንድ ላይ እንዲቆም ከፍተኛ ሚና ተጫውቷል። ነጻነት ከህብረት የበለጠ ጠንካራ እንደሆነ በጽኑ አምናለሁ ሲሉም በወቅቱ ገልጸው ነበር። ንጉሱ በ2016 ዓ.ም 25ኛ ንግስና ባላቸውን ባከበሩበት ወቅትም የጾታ፣ የዘር፣ የቀለምና የሃይማኖት እኩልነት ላይ አጽንኦት ሰጥተዋል። ኢራን ከአሜሪካ ጋር ለሚደረግ ዲፕሎማሲያዊ መፍትሄ በሩ ጨርሶ አልተዘጋም ስትል ገለጸች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ከአሜሪካ ጋር ለገባችበት የተወሳሰበ ውጥረት ዲፕሎማሲያዊ መፍትሄ የማግኘት ተስፋ እንዳላቸው ገልጸዋል። የውጭ ጉዳይ ሚኒስትሩ ዛሬ በኤክስ ገጻቸው ባሰፈሩት መልእክት ዲፕሎማሲን ወደ መስመር መመለስ የሚቻል ነው ብለዋል። አራክቺ በዚሁ መልእክታቸው ከአሜሪካ ጫና ማድረግ እንደማይሰራ መረዳት አለባት ብለዋል። አሜሪካ ለሚደረጉ ንግግሮች እምነት መገንባት፣ በአክብሮት መወያየት፣ የኢራንን መብቶች መቀበልና ቃሏን መጠበቅ አለባት ሲሉም አሳስበዋል። ይህ በእንዲህ እንዳለ የቀጠናው ሀገራት አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ከስድስት ወራት በኋላ አዲስ የዲፕሎማሲ ጥረት ጀምረዋል። የፓኪስታን ጦር አዛዥ፣ የኦማን የውጭ ጉዳይ ሚኒስትርና የኳታር ጠቅላይ ሚኒስትር ቴህራን ውስጥ መወያየታቸው ተሰምቷል። የኢራን ባለስልጣናት ከኦማን ጋር ያደረጉት ውይይት በዋናነት የሆርሙዝ ወሽመጥን እንደገና መክፈት ስለሚቻልበት ጉዳይ መሆኑም ተዘግቧል። የህንድ የውጭ ጉዳይ ሚኒስትር በኔፓል በደረሰው ከባድ የጎርፍ አደጋ ከ300 በላይ ህንዳውያን የደረሱበት አለመታወቁን ተናገሩ። የህንድ የውጭ ጉዳይ ሚኒስትር ኢብራሂም ጃናክር በደረሰው የጎርፍ አደጋ የተረፉ ሰዎችን ዛሬ ባንዲራ ጋንዲ ዓለም አቀፍ አየር ማረፊያ ሲያነጋግሩ እንደገለጹት በኔፓል በደረሰው የጎርፍ አደጋ ከ300 በላይ ህንዳውያን የደረሱበት አልታወቀም።
4: We are still very much focused on contacting all the Indians who are dead.
5: አሁንም እዚያ በኔፓል ያሉትን ህንዳውያን በሙሉ በማነጋገር ላይ በጣም ትኩረት እናደርጋለን። እናምናለን ከ300 በላይ የሚሆኑት ትክክለኛ ቁጥር ሊጨምርና ሊቀንስ ይችላል። ወደ 315 የሚሆኑት ህንዳውያን አሁንም አልተገኙም። ወደ 85 የሚጠጉ ህንዳውያን በተለያዩ ቦታዎች ከአደጋው ተርፈዋል።
4: Roughly about 85 Indians have been rescued from various places.
2: የጠፉት ህንዳውያን የሃይድሮ ኤሌክትሪክ ፕሮጀክት ባለበት ዋሻ ውስጥ ሊሆኑ እንደሚችሉ የገለጹት የውጭ ጉዳይ ሚኒስትሩ በዋሻ ውስጥ ሰዎችን ለመፈለግ የሚያገለግሉ የተለያዩ መሳሪያዎችና ባለሙያዎችን እንደሚልኩም ገልጸዋል። በኔፓልና ቲቤት ድንበር በደረሰው ድንገተኛ የጎርፍና የመሬት መንሸራተት አደጋ የህይወት አድን ቡድኖች በህይወት የተረፉ ሰዎችን የመፈለግ ስራቸውን አጠናክረው ቀጥለዋል። በበረዶ መናድ ምክንያት በተከሰተው በዚህ አደጋ 482 ሰዎች አስከሬን የተገኘ ሲሆን ከ1400 በላይ ሰዎች ደግሞ አሁንም ድረስ የደረሱበት አልታወቀም። ይህ ዶቸበለ ዲደብሊው ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስታውሳችሁ። የኢትዮጵያ መገናኛ ብዙሃን ባለስልጣን ለስድስት ወራት ተቋርጦ የነበረውን የሮይተርስ ቋሚ ዜና ወኪል ዘጋቢዎች የስራ ፈቃድ ማደሱን አስታወቀ። በደቡብ ሱዳን 49 ሰዎች በታጣቂዎች መገደላቸውን የአካባቢው ባለስልጣናት ገለጹ። ስዋቲኒ አወዛጋቢ በሆነ የሶስተኛ ሀገር ስምምነት መሰረት ሁለት ተጨማሪ ስደተኞችን ከአሜሪካ መቀበሏን ገለጸች። በሟቹ የኖርዌይ ንጉስ ሃኖርድ አምስተኛ ምትክ አልጋውራሻቸው ንጉስ ሃኮን ስምንተኛ ተብለው መሰየማቸውን የሀገሪቱ መንግስት ገለጸ። ኢራን ከአሜሪካ ጋር ለሚደረግ ዲፕሎማሲያዊ መፍትሄ በሩ ጨርሶ አለመዘጋቱን ገለጸች። ዳግም ወደ ንግግር ለመመለስ ግን ቅድመ ሁኔታ አስቀምጣለች። የህንድ የውጭ ጉዳይ ሚኒስትር በኔፓል በደረሰው ከባድ የጎርፍ አደጋ ከ300 በላይ ህንዳውያን የደረሱበት አለመታወቁን ተናገሩ። ዜናው አበቃ።
6: የምሽቱን የዓለም ዋና ዋና ዜናዎች ያቀረበችልንን ፀሐይ ጫኔን አመሰግናለሁ። በመከታተል ላይ ያላችሁት ዶቼ ቬለ DW ነው።
0: የዜና መጽሔት
6: ዛሬ ፍርድ ቤት የቀረቡት የኢሃፓ አባል ፖለቲከኞች ይላል የመጀመሪያው የዜና መጽሔት ርዕሳችን። በአገር ማፍረስ ሴራዎች ተጠርጥረው በእስር ላይ የሚገኙትና ዛሬ ፍርድ ቤት የቀረቡት የኢሃፓ አባል ፖለቲከኞችና ጠበቃ ለቀጣዩ ሐሙስ ነሐሴ 28 ቀን ተቀጥረዋል። ትናንትናና ዛሬ ፍርድ ቤት የቀረቡት የኢሃፓ የህዝብ ግንኙነት ኃላፊ ይሳቅ ወልዳይ፣ የፓርቲው አባል አቶ አበበ አካሉና የፓርቲው ጠበቃ አበራ ንጉስ ላይ ምስክር ለመቀበል በሚል ለመጪው ሐሙስ ለመጨረሻ ጊዜ ተቀጥረዋል። ግለሰቦቹ መንግስት ደቡብ ኢትዮጵያ በሚገኘው የዘይሴ ብሔረሰብ ላይ ጉዳት አድርሷል የሚል ሐሰተኛ መረጃ አሰራይተዋል ሲል ፖሊስ አዲስ የክስ ጭብጥ አቅርቦባቸው የነበረ ሲሆን ይህንኑ የምርመራ ውጤት ለማሰማት ነበረ ለዛሬ ተቀጠሩት። የአዲስ አበባው የዶቼ ቬለ ወኪል ሰለሞን ሙጬ ዘገባ ልኮልናል።
7: የፌዴራል ፖሊስ የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይን፣ የፓርቲው አባል አበባ ካሉንና የፓርቲው ጠበቃ አብራ ንጉስን ስውር የአገር ማፍረስ ሴራዎችን በማቀድና የአገርን አንድነት የሚያፈርስ ውስብስብ የሽብር ወንጀል አግኝቼባቸዋለሁ በሚል ጠርጥሯቸው በህግ ጥላ ስር ከዋላቸው አንድ ወር አልፏቸዋል። እነዚህ ፖለቲከኞች ትናንትና ዛሬ አርብ ፍርድ ቤት ቀርበዋል። ፖሊስ ለፌዴራል ከፍተኛው ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት ባቀረበው የምርመራ ማጣሪያ ጊዜ ቀጠሮ ማመልከቻ ተከሳሾቹን የአገር አንድነትን በሚያፈርስ ውስብስብ የሽብር ወንጀል ድርጊት ተሳትፎ እንደጠረጠራቸው ገልጿል። ችሎቱ ዛሬ የተሰየመው ተከሳሾቹ መንግስት በደቡብ ኢትዮጵያ ዘይሴ ማህበረሰብ ላይ ጉዳት አድርሷል በሚል የሐሰት መረጃ አሰራጭተዋል በሚል ላቀረበው ተጨማሪ ክስ ተጨማሪ የምርመራ ጊዜ የጠየቀበትን የምርመራ ውጤት ለማድመጥ ነበር። የተከሳሾቹ ጠበቃ ሰለሞን ገዛኸኝ እንደነገሩን ችሎቱ ለመጨረሻ ጊዜ ለቀጣዩ ሐሙስ ቀጠሮ ሰጥቷል።
8: ዛሬ ለሶስተኛ ጊዜ ቀርበን ነበር። ትናንትና በትናንትና ሁለትም ፖሊስ 14 ቀን ጠይቆ ነበር። 14 ቀን የጠየቀበት ተጨማሪ መረጃዎችን የሰነድና የሰው ማስረጃ ለማሰባሰብ የመርማሪ ቡድን ወደ አርባ ምንጭ ጋሞ ሄዷል፣ ከዛ እስኪመለስ ድረስ። ስለዚህ ለተጨማሪ ምስክር ለመስማትና ማስረጃ ለማሰባሰብ ማለት 14 ቀን ጠይቆ ነበር። ችሎቱም የሁለታችንን ክርክር ሰምቶ ለዛሬ ባዳር ቀጥሮት ነበር። ዛሬም ያው የፖሊስን መዝገብ አስቀርቦ አይቶ እንደነበር እና ከፖሊስ መዝገብም የቴክኒክ እና የፎረንሲክ ማስረጃዎች የመጡ መሆኑን አረጋግጠናል። አንድ በሽብር የተጠረጠረ ሰው ደግሞ የቴክኒክ እና የፎረንሲክ ማስረጃዎች ከመጡ በቂ ነው፣ ሆኖም ግን ምስክር እንቀበላለን ስላሉ የተወሰነ ቀን እንስጣቸው በማለት ለመጨረሻ ጊዜ ምስክር ለመቀበል ለሚለው ብቻ ለመጨረሻ ጊዜ በማለት የሰባት ቀን ሐሙስ ነሐሴ 28 ተቀጥሯል።
7: የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ቢሮ ተከሳሾቹ ህጋዊ የፖለቲካ ፓርቲን እንደ ሽፋን በመጠቀም ስልጣን በኃይል ለመያዝ በማሰብ ከህወሓት ሌሎች ጸረ ሰላም ያላቸው ኃይሎች ጋር እንዲሁም ጽምዶ ከተባለ አካል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመልና በማደራጀት የጸጥታ ኃይሎችን እንቅስቃሴ በመሰለል ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ ተንቀሳቅሰዋል የሚል ክስ አቅርቦባቸዋል። ፖሊስ ተጠርጣሪዎቹ ሽብር ፈጠራ በሚል ፕሬስ ባቀረበባቸው ክስ ላይ የብሔርና የሃይማኖት ግጭት ለመፍጠር ውጪ ሀገር በሚገኙ ባላቸው የጽንፈኛ መገናኛ አውታሮች ሐሰተኛ ፕሮፓጋንዳ ማሰራጨት የሚል ውንጀላም ተካቶባቸዋል። ኢህአፓ ለብሔራዊ ምርጫ ቦርድና ለኢሰመኮ ጉዳዩን በደብዳቤ ያሳወቀ መሆኑን ገልጾ ሁኔታው ተጣርቶ በአስቸኳይ እንዲለቀቁ ጥያቄ አቅርቧል። ፓርቲው እስሩ ሰላማዊ ትግል ፈተና ውስጥ እንደወደቀ አንዱ ማሳያ ነው ማለቱም ይታወሳል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
6: በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ቀርሳ ማሊማ ወረዳ ባለፈው ማክሰኞ ነሐሴ 19 ቀን ታጣቂዎች አደረሱት በተባለው ጥቃት በሰላማዊ ሰዎች ላይ ከፍተኛ ጉዳት መድረሱ ተነግሯል። በወረዳው ጥቃት ማክሰኞ ማለዳውን ጀምሮ ሙሉ ቀን ሲካሄድ መዋሉንና የታጣቂዎቹ ጥቃት ቢያንስ በአንድ ቀበሌ ብቻ 7 ሲቪል ሰዎች ስለመገደላቸው የዓይን እማኞች ተናግረዋል። ይህ ጥቃት የተሰማው በክልሉ ሰሜን ሸዋ ዞን በተለያዩ ወረዳዎች በታጣቂዎች ጥቃት ጉዳት መድረሱ ከተነገረ ከጥቂት ቀናት በኋላ መሆኑ ነበር። የአዲስ አበባው ወኪላችን ስዩም ጌቱ ዘገባ አለው።
9: ባሳለፍነው ማክሰኞ ነሐሴ 19 ቀን 2018 ዓ.ም ተመረጠ በደቡብ ምዕራብ ሸዋ ዞን ቀርሳ ማሊማ ወረዳ ታጣቂዎች ከማለዳው 11 ሰዓት ጀምሮ አደረሱት በተባለው ጥቃት የበርካታ ሰው ህይወት መቀጠፉ ተነግሯል። ለደህንነታቸው ሲባል ስማቸው እንዳይጠቀስና ድምጻቸውም እንዲቀየር ጠይቀው አስተያየታቸውን የሰጡን ነዋሪ በዞኑ ባለፉት 4 ዓመታት በቆየው የጸጥታው መደፍረስ ዝርፊያና ግድያ አስቸጋሪ ያሉት ደረጃ ላይ ደርሷልም። የነሐሴ 19 ቀን 2018 ዓ.ም ተመረጠ ጥቃቱን አስመልክተው በሰጡን አስተያየትም የማክሰኞ ነሐሴ 19 ጥቃት ከማለዳው ጀምሮ ሙሉ ቀንም ነበር ያሉት አስተያየት ሰጪው ስማቸው እንዳይጠቀስና ድምጻቸውን እንዳንጠቀም ጠይቀው አስተያየታቸውን የሰጡን ሌላው አስተያየት ሰጪ በደቡብ ምዕራብ ሸዋ ዞን ቀርሳ ማሊማ ወረዳ አሾ በተባለ አካባቢ በተፈጸመው የማክሰኞው ጥቃት ከ10ኛ ክፍል ተማሪ እስከ 84 ዓመት ሽማግሌ 7 ሰዎች መገደላቸውን ገልጸዋል። አሁን ላይ ነዋሪነታቸውን በሌላ ስፍራ ማድረጋቸውን ገልጸው አስተያየታቸውን በድምጽ የላኩልን የአካባቢ ተወላጅም
10: በዚህ በአዋሾ ወንዝ ማዶ በዛ ቀጠና ባለ የንጹሃን ዜጎች መከራ እንደዚህ አይነት ሽብር ትላንትና ከትላንት ወዲያ አሁንም በቅጡ የበረደ አይመስለኝም። እስካሁን ድረስ በዘለቀው በሱተንና በጥያ አካባቢ ባለው የወንበዴነት ነውጥ የማሰራዊት ነው። ለንጹሃን ብላችሁ ለሰላማዊ ዜጎች ብላችሁ በዚህ ረገድ ወራና ቢሉስማ ኦሮሞ አመራሮችን ብትጠይቁልን እላለሁ። እግዜር ይስጥልኝ፣ አመሰግናለሁ።
9: ዶቼ ቬሌ በጉዳዩ ላይ አስተያየታቸውን ለመጠየቅ ለዞኑ ኮሚኒኬሽን ኃላፊና ለኦሮሚያ ክልል ኮሚኒኬሽን ቢሮ ባለስልጣናት እንዲሁም ለኦኔግ ኦነሴ ከፍተኛ አዛዥ ዋና አማካሪ በመደወል አስተያየታቸውን በዚህ ዘገባ ለማካተት ያደረገው ጥረት ለዛሬ አልተሳካም። ይህ በእንዲህ እንዳለ ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች ባሳለፍነው እሁድ ነሐሴ 17 ቀን 2018 ዓ.ም በፈጸሙት ጥቃት የወረዳ ዋና አስተዳዳሪ ተፈራ ደሴን መግደላቸውን ጨምሮ ከፍተኛ ጉዳት በአካባቢው ላይ ማድረሳቸው ይታወሳል። በዕለቱ በወረዳው አኖ ቀሬ ቀበሌ በአካባቢው የሚንቀሳቀሱ የተባሉ የኦሮሞ ነጻነት ሰራዊት ታጣቂዎች አደረሱት በተባለው ጥቃት የወረዳ አስተዳዳሪውን ጨምሮ ቁጥራቸው በውል ያልታወቀ ሰዎች ጉዳት እንደደረሰባቸው የአካባቢው ነዋሪዎቹ ለዶይቼ ቬለ ተናግረዋልም። በዞኑ ከዚህም በፊት በተለያዩ ጊዜያት ታጣቂዎች በባለስልጣናት ላይ አነጣጥረው ባደረሱት ጥቃት በሱሉልታ፣ በወጫሌና በያያ ጉለሌ ወረዳዎች ጉዳት ማድረሳቸው አይዘነጋም። በዚሁ ዞን ወረጃርሶ ወረዳ በተለያዩ ቀበሌያት ታጣቂዎች በተከታታይ ላለፉት 4 ዓመታት ባደረሱት ጥቃት ከፍተኛ ጉዳት ለማድረሳቸው ነዋሪዎች ለዶይቼ ቬለ አስረድተዋል።
11: ጉዳታችን ተቃጠለ። ቀበሌው ድኖደራ፣ ግሚጎባ፣ ደንበዛ ወሌ፣ ጀሞ ገዳራ፣
9: ዶይቼ ቬለ እስካሁን በመንግስት አካላትም ሆነ ጥቃቶቹን ፈጽመዋል በተባሉ በኦሮሞ ነጻነት ሰራዊት በኩል የተባለውን ምንም መረጃ አላገኘም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
6: በአፋር ክልል ባለፈው አንድ አመት በቂ ዝናብ ባለመገኘቱ ምክንያት የተከሰተው ድርቅ በአርብቶ አደሮችና እንስሳቶቻቸው ላይ ከፍተኛ ጉዳት እያደረሰ ይገኛል። በተለይም በዳሊ ፋጊና በያንጉዲ ወረዳዎች የውሃና የመኖ እጥረት በመከሰቱ በርካታ አርብቶ አደሮች አካባቢያቸውን ለቀው ወደ አዋሽ ተፋሰስ በመሰደድ ላይ ናቸው። ከድርቁ በተጨማሪ በአካባቢው የተጣለው የገበያ ቀረጥ ችግሩን የበለጠ አባብሶታል። እንስሳቶቻቸው በረሃብ ከመሞታቸው በፊት ሸጠው ቀለብ ለመግዛት የሞከሩ አርብቶ አደሮች ከቀረጥ ጋር ተያይዞ በወጣው እገዳና እንስሳቱ በከፍተኛ ሁኔታ በመክሳታቸው ምክንያት ወደ ገበያ ማቅረብ አለመቻላቸውን ተናግረዋል። የዳሊ ፋጊ ወረዳ ገቢዎች ጽፈት ቤት ኃላፊ አቶ ኑሩ ሐሰን በበኩላቸው የግብር ማስገበር ስራው እንደተጠበቀ ሆኖ የተከሰተውን ችግር ግምት ውስጥ በማስገባት ከቀጣይ ገበያ ጀምሮ በግብር ተመኑ ላይ ቅናሽ መደረጉን ገልጸዋል። የዶቼ ቬለው ዘጋቢ ኢሳያስ ገላው ዘገባ አለው።
12: የክረምት ዝናብ ወቅቱን ጠብቆ አለመጣልና ባለፈው አንድ አመት በቂ የሚባል ዝናብ ማግኘት ያልቻሉ በአፋር ክልል ያሉ አርብቶ አደሮች ለእንስሳቶቻቸው የሚያበሉት ምግብ ማጣትና የውሃ እጥረት ማጋጠሙን በእንስሳት እርባታ ላይ የተመሰረተ ኑሯቸውን ማናጋቱን ይናገራሉ። በክልሉ የዳሊፋጌ ወረዳ ኗሪ የሆኑት አቶ ኡመር ሰሚርም እንስሳቶቻቸው በከፍተኛ ደረጃ መጎዳታቸውን ይናገራሉ።
13: አሁንማ እዚህ ብዙ ችግር ሲያለ ዝናቡ ጠፍቷል። የለም አብተጥሩ ምንም የለም። በቃ ሁሉም በቃ እዚህ በቃ ችግር ነው። አሁን በቃ አንድ አመት ሆኗል እኮ ዝናቡ በቃ ጠፍቷል። የለም ውሃን ደግሞ የለም ተብሎ የሚበላ የለም በቃ።
12: ሌላው የዳሊፋጌ ወረዳ ነዋሪ የሆኑት መሐመድ ኢብራሂምም በአካባቢው ድርቅ በመኖሩ ምክንያት አርብቶ አደሩ ያለውን እንስሳ ሽጦ ለምግብ የሚሆን ቀለብ ይገዛ ነበር። ይሁን እንጂ በአካባቢው ከቀረጽ ጋር ተያይዞ ገበያ መታገዱ ከፍተኛ ተጽዕኖ መፍጠሩን ይገልጻሉ።
14: አርብቶ ያለው ይታወቃል። ዝናቡ አልጣለም። ዝናብ ነው አሳሴት አብዛኛው የምንሰጠሉት የሞት ጋር ይሰራል። ግን በጣም የከሱ ናቸው ገበያ አይሸጡም። በጣም የከሱ ስለሆነ ማለት ነው። ምን ደግሞ ይሄ ገበያ ማገዱ በጣም ከፍተኛ ችግር ፈጥሮብናል። ማህበረሰቡማ በጣም የተጎዳ ነው። ካልሲ እየሸጡ እየሸመቱ ነበር የሚባሉት። አሁን ገበያ ካቶ በቃ አላ የሚያደርገው አላት። በጣም ችግር እሱ ያለ።
12: በተመሳሳይም በያንጉዲ ወረዳ የዝናብ እጥረቱ ያስከተለው ድርቅ ለእንስሳቶች መኖ ለማቅረብ አላስቻለም የሚሉት ስማቸው እንዲገለጽ ያልፈለጉ አስተያየት ሰጭ ናቸው።
15: እና የቤተሰባቸውን ተተወድሩበት የነበረውን እንስሳት ወደ ገበያ ለመቅረብ ለመሸጥ አልተቻለም። እንስሳ የሚበላ ነገር የለውም። በዛ ላይ በዛ ከረሀብ እየተረፉን እንስሳ ለገበያ ለመቅረብ አልተቻለም። ገበያም ስለጠፋ ለችግር የተገለጹ ማህበረሰብ ነው ያለው። እዚህ
12: ከተፈጠረው ድርቅ ጋር ተያይዞም አርብቶ አደሮች የዳሊፋጌ ወረዳን በመልቀቅ ወደ አዋሽ ተፋሰስ አካባቢዎች መሰደዳቸውን የሚገልጹት አቶ ኢብራሂም አሊ ናቸው።
14: አካባቢ ለቆ ግማሹ ወደ እንግዲህ ውሃ የሌለበት ወደ አዋሽ አካባቢ ስለሚሰደዱ ማለት ነው። ከብቶች ፍየሎች የሚበሏቸው አሁን ምሳሌ ወረዳ ደዌ ወረዳ ወደ እንትን አዋሽ አካባቢ የተሰደዱ ነው ያሉት። ደግሞ እርሻ የላቸውም። ገበያ ሲጠላ የነበረው ከብት ከፍቶ እንደው በትንሽ ገበያ እንዳያመጡ ደግሞ በቀረጥ ምክንያት ገበያ ታግዶ በጣም ችግር ውስጥ ናለው የዳሊፋጌ ህብረተሰብ።
12: የዳሊፋጌ ወረዳ ገቢዎች ጽህፈት ቤት ኃላፊ አቶ ኑሩ ሐሰን ምንም ድርቅ ቢሆንም አርብቶ አደሮች ተገቢውን ግብር ለመንግስት እንዲከፍሉ አስቀድመን የግንዛቤ ፈጠራ ስራ ሰራን እንጂ ለግዥ የመጡ ነጋዴዎችን አልነካንም ሲሉ ይደመጣሉ። እያረቧቸው ላሉ ግመል፣ ፍየልና ላም የሚያበሉት መኖ ባለመኖሩ በብዛት ለገበያ የሚያቀርቡ አርብቶ አደሮች ከመሞታቸው በፊት በሚል ነው ለገበያ ያቀረብናቸው ይላሉ። ይሁን እንጂ የዳሊፋጌ ወረዳ ገቢዎች ጽህፈት ቤት ኃላፊ ከነበረው ቀረጽ ላይ የተወሰነ ቀንሰን እንዲሸጡ እናደርጋለን ሲሉ ተናግረዋል።
16: አንድ ሺ 500 ነው አንድ ግመል መጀመሪያ ካብቲ አንድ ሺ ነው። ያን ጉዳይ በኋላ የአመራሩ አንድ ላይ ውይይት አድርገው አሁን ግመል 500 ይቀነሳል፣ ካብቲ 200 ይቀነሳል፣ ፍየሉ 20 ብር ይቀነሳል።
12: ለሚቀጥለው ማክሰኞ ገበያ ማለት ነው።
16: አዎ አሁን ዝናብ የለም፣ ድርቅ ነው። የገበያ ጉዳይ በጣም አስቸጋሪ ነው እኮ አጎት። ያን ጊዜ የነጋዴ ቶሎ ይወጣ ነው እኮ መፍትሄ ምንም አልጠይቅም። የነጋዴ
17: ገበያ ይቀራው ቤተሰብ ችግር አለውና ማለት ነው። የትናንትና ወስኗል፣ አልቋል ይሄ ጉዳይ።
12: አሁን በአፋር ክልል በተለያዩ ወረዳዎች ያሉ አርብቶ አደሮች ከዝናብ እጥረት ጋር ተያይዞ ላጋጠማቸው የመኖና የውሃ እጥረት መፍትሄ ሆን ዘንድ ምን ስራ እየተሰራ ነው ለማለት የአፋር ክልል አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ስልክ በመደወል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለዶቼ ቬለ ዘገባ ኢሳያስ ገላው።
6: ቀጣዩ ዘገባችንም በተፈጥሮ አደጋና ድርቅ ላይ ያተኩራል። በኢትዮጵያ ሰሜን ምስራቅና ሰሜናዊ ክፍል አንዳንድ አካባቢዎች ላይ በክረምቱ የሚጠበቀው ዝናብ ባለመጣሉ ከፍተኛ ቁጥር አርሶ አደሮችና አርብቶ አደሮች ላይ ስጋት ማንዣበቡ ተነግሯል። በኢትዮጵያ ድርቅ አደጋው 165 ወረዳዎች ተለይተው ለምላሹ የተሰራበት መሆኑን የኢትዮጵያ ቀይ መስቀል ማህበር አስታውቋል። ባየር ንብረት ለውጥ ፈተና የምግብ ሰብሎችን ለከፍተኛ አደጋ ያጋለጠው የዝናብ እጥረት በርካታ የማህበረሰብ አካላትን ለችግር መዳረጉን ተከትሎ የዩሮ ኢንቨስትመንት ባንክና የዓለም ምግብ ፕሮግራም የአየር ንብረት ለውጥ አደጋ ዋስትና ያሉትን መርሃ ግብር ይፋ አድርገዋል። የአዲስ አበባው የዶቼ ቬለ ወኪል ስዩም ጌቱ ተጨማሪ ዘገባ አለው።
9: የአፋር ክልል ዞን 1 ጭፍራ ወረዳ አስተያየት ሰጪ ነዋሪ እንደሚሉት በክልሉ ዞን 1 እና ዞን 2 ዘንድሮ በተከሰተው ድርቅን ያስከተለው የዝናብ እጥረት እንስሳት መኖ በማጣታቸው ተጎድተው የማህበረሰቡን የምግብ ዋስትና አደጋ ውስጥ ከተዋል።
18: ዞን 4 እና ዞን 2 በራህሌ ኮነባ ያለ በቃ እስካደለል ድረስ በዚህ የድርቅ አለ ታዲያ ድርቅ አለ ዞን 2 ተካሪ በቃ የእንስሳትን በቃ ለሞት አድርጓል። የተረፉትን ደግሞ ወደዚህ ወለኛ ልክ በቃ ሳር ፍለጋ የተንከረተ ነው በቃ ወደ ዞን 1 ወደ ጭፍራ አካባቢ ይመጣ ነው እንስሳቶችና በተለይ ከዞን 4 ሸሽቶ ይመጡ አሁን ረሃብ ተከትሎ የሚመጣ በሽታዎች አሉ። እንስሳት ማለት ነው ቫክሲን እየተሰጠ ነው ክትባትና ተደረገለት።
9: በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ስር በመተዳደረው አብርጌሌ ወረዳም በታየው የክረምቱ የዝናብ እጥረት ከፍተኛ የምግብ ዋስትና ፈተና መደቀኑን አርሶ አደር የአካባቢው ኗሪ ይናገራሉ። የክረምቱ የዝናብ እጥረቱ በአጉራባች ወረዳቸው ጸገብጂም ተጽዕኖ ማሳደሩን በማከል
19: ማሽላ ዘርተን ነበር በሰፊው ዘትንሽ ዘንቦ ጠፋ። ያ ሁለተኛ የረበጥን አሁን መልሶ ጠፋ። አሁን ሶስተኛ ጤፍ ነገር ትንሽ ያልፎ አልፎ እንቁጣ ጉሳ ነገር እነዚህ ነው እየተዘሩ ያሉት። አሁን ምን ምርት ያን ያክል የለም።
9: ችግሩ በትግራይ ክልል ምስራቃዊና ደቡብ ምስራቃዊ ዞኖች ወረዳዎችም እንዲሁም በሰሜን ጎንደር አንዳንድ ወረዳዎችም መከሰቱን ዶቼ ቬለ ከየአካባቢዎቹ አርሶ አደሮች ተረድቷል።
20: ምንም ዝናብ የሚባል የለም። ምን ደበረቃ ምንም ነገር እርዳታ ብቻ ሳይሆን ተጨማሪ ነገር ይፈልጋል እንጂ
21: አሁን ሰሜን ጎንደር ሁሉም ወደ ገጠር ወረዳዎች ለዝናብ ተረድቷል። በዞኑ በሁሉም ወረዳዎች አለ። እርሷን ወደ ጉበት የተዘራ እስካሁን ድረስ ያልበቀለም አለ የበቀለም አለ።
9: ዶቼ ቬለ የተፈጥሮ አደጋ ተግዳሮቱ ላይ ምላሽ በመስጠት ኃላፊነት ላይ በምሰራው የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በተለይም በህዝብ ግንኙነቱ ኃላፊ ዶክተር አለማየሁ እና ሌሎችም ባለስልጣናት በኩል ተጨማሪ መረጃ ለማግኘት ከባለፈው ሳምንት ጀምሮ ያደረገው ጥረት አልተሳካም። የኢትዮጵያ ቀይ መስቀል ማህበር እንዳለው ግን በትግራይ፣ አማራ፣ አፋርና ኦሮሚያ ክልሎች በዘንድሮ ዓመት በተከሰተው ድርቅ 165 ወረዳዎች ተለይተው ከችግሩ ግዝፈት አኳያ የምላሽ ዝግጅት እየተደረገ ነው። ለዶቼ ቬለ አስተያየታቸውን የሰጡ የኢትዮጵያ ቀይ መስቀል ማህበር የአደጋ ዝግጁነትና ምላሽ ዳይሬክተር አቶ መሐመድ ዳዳ
22: ባለን አቅም ላይ ተመስርተን ለመስራት የቅድ ዝግጅት ስራዎችን አጠናቀናል። ፓርትነሮቻችንን አወያይተን ገንዘብ የሚገኝበትን መንገድ እያፈላለግን ያለ ነው። መንግስት የጎዱ ወረዳዎች ሰው ቁጥሩ በትክክል ባይቀመጥም 165 ወረዳዎች በዚህ የድርቅ ፎርካስቲንግ ተጎጂ ይሆናሉ ብሎ ተገምቷል ማለት ነው።
9: ኢትዮጵያ ውስጥ በአየር ንብረት ለውጥ ለሚከሰተው ድርቅ ምላሽ ለመስጠት በማለም የአውሮፓ ኢንቨስትመንት ባንክ ግሎባል ጌትዌይ እና የዓለም ምግብ ፕሮግራም WFP የአየር ንብረት አደጋ ዋስትና ያሉትን መርሃ ግብር ይፋ አድርገዋል። ሶስቱ ዓለም አቀፍ ተቋማቱ በጋራ ይፋ ባደረጉት መግለጫ እንዳመለከቱት በዓለም ምግብ ፕሮግራም በኩል ተፈጻሚ የሚሆን ያሉት በኢትዮጵያ አነስተኛ ገቢ ላላቸው አርሶ አደሮች የሚቀርብ አነስተኛ መድን እስከ 4 ሚሊዮን ዩሮ ማዘጋጀታቸውን አስታውቀዋል። በአውሮፓ ኢንቨስትመንት ባንክ አቅራቢነት ለአነስተኛ ዙር ለኢትዮጵያ አርሶ አደሮች የሚቀርበው የ110 ሚሊዮን ዩሮ ተዘዋዋሪ ብድርም በእርዳታ አቅርቦቱ ስለመካተቱ ተመልክቷል። የገንዘብ አቅርቦቱ በኢትዮጵያ ልማት ባንክና በተመረጡ የገጠር ገንዘብ ተቋማት ተፈጻሚ የሚሆን የጅማሮ መርሃ ግብር ወይም ኢኒሼቲቭ ነው ተብሏልም። የአውሮፓ ኢንቨስትመንት ባንክ በዓለም ምግብ ፕሮግራም በኩል ባቀረበው የ4 ሚሊዮን ዩሮ ድጋፍ ለአነስተኛ አራሽ ኢትዮጵያውያን አርሶ አደሮች ከተለዋዋጭ የአየር ንብረት ስጋት ጋር የተመጣጠነ የመድን ዋስትና እንደሚያገኙም በተብራራበት በዚህ መግለጫው መርሃ ግብሩ የተባበሩት መንግስታት ድርጅት በሞንጎሊያ በረሃማነትን ለመግታት በገባው የኮፕ 17 ኮንቬንሽን መሰረት የሚፈጸም ነው። የአየር ጠባይ ለውጥ በኢትዮጵያ ግብርናን የኑሮ መሰረት ላደረጉ አርሶ አደሮች ትልቅ ስጋት ሆኖ ቀጥሏል ያሉት የአውሮፓ ኢንቨስትመንት ባንክ ፕሬዝዳንት ጌልሶሚና ቪግሌቲ ከአጋሩ የዓለም ምግብ ፕሮግራም WFP ጋር በመሆን አነስተኛ ገቢ ያላቸው አርሶ አደሮች የአየር ንብረት ለውጥ ተጽዕኖውን የሚቋቋሙበት የገንዘብ አቅርቦት ላይ እየሰራም እንዳለ አንስተዋል። ቪሎቲ ይህም ቀጣይነት ያለው ያለው ምጣኔ ሀብቱን በማገዝ ተጽዕኖውን በመቋቋም የምግብ ዋስትናውን እንዲያረጋግጡ ያስችላል ነው ያሉት። የዓለም ምግብ ፕሮግራም በፊናው ያለውን ልምድ ተጠቅሞ በአነስተኛ መድህን መርሃ ግብሩ ከኢንሹራንስ ኩባንያዎች ጋር በመተባበር አርሶ አደሮቹ ለአየር ንብረት ለውጥ የማይበገር ቀጣይነት ያለው ገቢ እንዲፈጥሩ ያስችላል ነው ያለው። በኢትዮጵያ የWFP ተወካይና ካንትሪ ዳይሬክተር ዚላን ሚሊሲች በሚሊዮኖች የሚቆጠሩ ለአነስተኛ መሬት አራሽ የኢትዮጵያ አርሶ አደሮች ምርትን ሙሉ በሙሉ የሚያወድምባቸው የተፈጥሮ አደጋን እንዲቋቋሙ የሚቀርብላቸው ገንዘብ አበዳሪና አርሶ አደሮቹን ክሳራ ላይ እንዳይጥል በማሰብ ከአውሮፓ ኢንቨስትመንት ባንክ ጋር በመተባበር የቀረበው የአየር ንብረት ለውጥ አደጋ ዋስትና መርሃ ግብር ወሳኝ ምዕራፍ ነው ብለዋልም። በሚቀርበው አነስተኛ መድህን በተባለው የእርዳታ መርሃ ግብሩ የዘሩት እህልና የቤት እንስሳት ያለቀባቸው ወይም የተጎዳባቸው 210,000 አነስተኛ ገቢ ያላቸው የኢትዮጵያ አርሶ አደሮች ተጠቃሚ እንደሚሆኑ በመግለጫው ተብራርቷልም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
6: የኢትዮጵያና የማህበረሰባቸው ባለውለታዎች ናቸው የተባሉ ግለሰቦች ዩናይትድ ስቴትስ ቴክሳስ ዳላስ ውስጥ እውቅናና ሽልማት ተሰጥቷቸዋል። ዘንድሮ ለ10ኛ ጊዜ በቴክሳስ ዳላስ በተካሄደው በዚሁ የምስጋናና ሽልማት ስነ ስርዓት ላይ በተለያዩ ዘርፎች ሽልማትና እውቅና የተሰጣቸው 10 ግለሰቦች መሆናቸው ታውቋል። ከአትላንታ ጆርጂያ ዘጋቢያችን ታሪኩ ኃይሉ ዝርዝሩን ልኮልናል።
1: የቀድሞ የኢትዮጵያ መንግስት ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ጨምሮ ሌሎች በረካታ ሙራንን በማስተማር ሎክ ማረግ ማብቃታቸው ይነገርላቸዋል። መምህር መኮንን ሸገኔ በሀገር ውስጥና በባህር ማዶ በሚገኙ ተማሪዎቻቸው ዘንድ የሚወደዱትና የሚከበሩት መምህር መኮንን በየአመቱ ቴክሳስ ዳላስ በሚሰጠው የአሪያ ሰው ሽልማት ላይ ዘንድሮ በተደረገው ስነ ስርዓት ሽልማቱ መታሰቢያ ተደረጎላቸዋል። ዶይቼ ቬለ ያነጋገራቸው በሎስ አንጀለስ ነዋሪ የሆኑት የመምህር መኮንን ልጅ ወይዘሮ ካቢው መኮንን እንዳሉት አባታቸው ለተማሪዎቻቸው ልዩ ድጋፍ የሚያደርጉ ተወዳጅ መምህር ነበሩ።
3: አባቴን በግፈኞች ጥይት ሲገደል 5 አመት ልጅ ነበርኩኝ። ስለ እሱ ብዙ ግን የማውቀው ኤሌመንትሪም ቦሌ ህብረተሰብ ነው የተማርኩት፣ ሃይስኩሉም ቦሌ ሃይስኩል ነው የተማርኩት። በሁለቱም ትምህርት ቤት ውስጥ በሙሉ አስተማሪዎቼ የእሱ ተማሪዎች ነበሩ ብል ማጋነን አይደለም። አባቴን በጣም ያውቁታል። በጣም ለአባቴም ክብር አላቸው እና ለተማሪዎቹ ምን አይነት ፍቅር እንዳለው ቢሮውን እንደሚሰጣቸው፣ አንዳንዶቹን ተማሪዎች ደግሞ የባስ እንደሚሰጣቸው፣ ደብተር እንደሚገዛላቸው፣ ብዙ ብዙ ብዙ መልካም ነገር አባትሽ ለእኔ ምን እንዳደረገ ታውቂያለሽ? አባትሽ እንደዚህ አድርጎልኝ እንደዛ ስባል ነው ያደግኩት።
1: በርካታ ተማሪዎችን ባፈሩትና ከ50 ዓመት በፊት ህይወታቸው ባለፈው በአባታቸው መምህር መኮንን ሸገኔ ስም ዳላስ ውስጥ የዘንድሮው የአሪያ ሰው ሽልማት መሰየሙ ለቀጣዩ ትውልድ ታሪካቸውን ለማስተላለፍ የሚረዳ በመሆኑ የፈጠረላቸውን ደስታም ወይዘሮ ካቢው ገልጸዋል።
3: አሁን በዳላስ የተደረገው ዝግጅት ይህንን እድል ሰጥቶ ሪኮግናይዝ አድርጎ ለአባቴ ለመኮንን ሸገኔ እንዲህ አይነት ሽልማት በመሸለሙ በጣም ነው ደስ የሚለኝ በሆነ እንደ ትልቅ እድል ነው ማየው። በጣም ደስ ይላል። ለሚቀጥለውም ትውልድ እንግዲህ ትምህርት ነው ብዬ ነው ማስበው።
1: የአሪያ ሰው ሽልማት ፋውንዴሽን ፕሬዚደንት በሆኑት ዲያቆን ፍሬው ሰይፉ በየአመቱ የሚካሄደው የአሪያ ሰው ሽልማት ከተመሰረተ ዘንድሮ 10 ዓመታትን ያስቆጠረ ሲሆን እናቀዳድማለን እንጂ አናወዳድርም የሚል መርህ አንግቦ ነው የሚንቀሳቀሰው። ፋውንዴሽኑ ዘንድሮ ሽልማት ከሰጣቸው ግለሰቦች መሀል የቀድሞ መንግስት ከፍተኛ ባለስልጣን ኮሎኔል ጎሹ ወልዴ የኮሎኔል ካሳ ገብረ ማርያምን ሽልማት፣ አርቲስት የትናየት ታምሩ በኪነ ጥበብ ዘርፍ፣ አቶ ተስፋ ለደት በላይ ተክሉ የትናየት ሰዓቱ፣ ሀኒሳ አደም እና ቶማስ አበበ ማህበራዊ ኃላፊነትን በመወጣት ይሸለሙ፣ ማህደር ገብረስላሴ የአመቱ ምርጥ ሬስቶራንት ዘርፍ ተሸላሚ ሆናለች። ዶይቼ ቬለ ያነጋገራቸውና በ10ኛው የአሪያ ሰው ሽልማት ማህበራዊ ኃላፊነት በመወጣት ዘርፍ ተሸላሚ የሆኑት የትናየት ሰዓቱ የየቲ ፋይናንሻል መስራችና ባለቤት ሲሆኑ የሚኖሩት በቨርጂኒያ ግዛት ውስጥ ነው።
5: ከምሰራቸው ነገሮች ወደ 80% በስጦታ ላይ ወይም ደግሞ በነጻ አገልግሎት ለህብረተሰብ የሚሆን ለማንኛውም የሰው ፍጥረት የማደርግበት ነው። ግን ይሄኛው 80%ን በነጻ አስታረግ ሰው ይሸልመኛል፣ ይሰጠኛል፣ ያየኛል፣ አያየኝም ሳይሆን ሰልፍ ሪስፔክት ስላለኝ ለራሴ ህዝቦቼንም ስለምወዳቸው እጅግ የሚያሳዝንም ነገር ስላለ የማየው ነገር መረዳት ያለባቸው ቦታ ጎሎ ሳይ ኦኬ እንግዲህ ነን ፕሮፊት መሆን አልፈልግም፣ ግን ፎር ፕሮፊትም ሆኜ መስጠትን የሚከለክል ማንም ሰው ስለሌለ መስጠት አለብኝ ለእነዚህ የአገሬ ሰዎች ወይም ደግሞ ማንኛውም አበሻ መነሻ ወይም ደግሞ ሌሎችም ሀገር ዜጎች ቢሆኑ ግራ ያላቸው ነገር ካለ እጅ ላይ ያለ ከሆነ በቃ ያንን በመስጠት ስለማመን ያንን ሳደርግ የአርአያ ሰው አዋርድ ፋውንዴሽን በሩቅ ሆኖ ይመለከት ነበር።
1: ባለፉት ዓመታት ባደረጉት አስተዋጽኦ በርካታ ሽልማቶችን ቢያገኙም ይሄኛው ከኢትዮጵያዊ ተቋም የተገኘ ስለሆነ በልዩነት እንደሚያዩትም ነግረውናል።
5: ላለፈው 40 ዓመት አሜሪካን ሀገር ስኖር እጅግ መጠነ ሰፊ የሆኑ ስጦታዎች ወይም ሽልማቶችን አግኝቻለሁ። ግን ይህንን ለየት የሚያደርገው ኢትዮጵያዊ የሆነ ድርጅት ወይም ከኢትዮጵያዊ ድርጅት የተሰጠ ነገር አይቻላቅም።
1: ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
6: አድማጮች፣ አምስት ርዕሶችን የዳሰስንበት የምሽቱን የዜና መጽሔታችንን እዚህ ላይ እናጠቃልላለን። የፊታችን እሁድ የምናስደምጠውን እንወያይ ርዕስና ጽንሰ ሀሳቡን ደግሞ ላስተዋውቃችሁ። በኢትዮጵያ ፌዴራል መንግስትና በትግራይ መካከል የተፈጠረው ውጥረት አሁንም እንደቀጠለ ነው። ውጥረቱ በተባባሰበት በዚህ ሳምንት ሰኞ በአፍሪቃ ቀንድ የአፍሪቃ ህብረት ልዩ መልእክተኛ የቀድሞው የናይጄሪያ ፕሬዚዳንት ኦሊሴጎ ኦባሳንጆ መቀሌ መሄዳቸው መሰማቱ የሰላም ውጥረት እንደገና የመቀስቀሱ ተስፋ ተደርጎ ተወስዷል። የትግራይ ክልል የኮሚኒኬሽን ቢሮ እንዳስታወቀው በኦባሳንጆና በህወሓት ሊቀመንበር በደብረ ጽዮን ገብረ ሚካኤል መካከል የተደረገው ውይይት በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት በማርገብ ላይ ያተኮረ ነበረ። ከኢትዮጵያ መንግስት በኩል ግን እስካሁን ስለ ኦባሳንጆ ጉብኝት የተባለ ነገር የለም። በዚሁ ሳምንት መቀመጫቸውን አዲስ አበባ ያደረጉ ምዕራባውያን ዲፕሎማቶች አዲስ የተጀመረውን የሰላም ጥረት አወንታዊ ቢሉትም ስጋትና ማሳሰቢያቸውን ማስተላለፋቸው ግን አልቀረም። የኦባሳንጆ አዲስ የሰላም ጥረት በፌዴራል መንግስትና በትግራይ መካከል የተፈጠረውን ውጥረት ምን ያህል ሊያረግብ ይችል ይሆን? ተግዳሮቶቹስ? በመጪው እሁድ የሚተላለፈው የእንወያይ ዝግጅት ትኩረት ነው። በውይይቱ ከተነሱት ሀሳቦች መካከል የሚከተሉት ይገኙበታል።
0: ነገሮች ወደ መቀዛቀዝና እልባት ወደ ማግኘት ሳይሆን በሁለቱም ማለት ራሳቸውን የማጠናከር የማደር ወታደር ምልመላ ውስጥ ወደ ጦርነት ለመግባት ሁለት ተፋላሚ ኃይሎች የሚያደርጉት እንቅስቃሴ ውስጥ ነው ያሉት። በትግራይ ውስጥም እንግዲህ በሚዲያም እንደምናየው በተለያዩ መድረኮችም እንደሚገለጸው አስገዳጅ የሆነ የወታደር ምልመላ እየተደረገ ነው። በፌዴራል መንግስትም ያልተቋረጠ ይሄው የማሰልጠን እንደዚህ አይነት ነገሮች
2: በሁለቱ ተቀናቃኝ በኩል የግጭት ጉዳዩን በድርድር የመፍታት ፍላጎትና ዝግጁነት ሲኖር ብቻ ነው ሚዲያተር ስራውን በደንብ መስራት የሚችለው። እዚህ ላይ ኦባሳንጆም ይሁን አፍሪካን ዩኒየን እና ሌሎችም በአሁኑ ጊዜ በኢትዮጵያ መንግስት በኢትዮጵያ ፌዴራል መንግስት የዛን ያህል ፍላጎት ያለው አይመስልም። ምክንያቱም ህወሓት በጣም እንደተዳከመ እያየው ነው። ህወሓት ተከፋፍለዋል። ህወሓት የህዝብ ተቀባይነቱም ቀንሰዋል ከነበረበት ሁኔታ። ስለዚህ ምናልባት ከህወሓት ጋር ተደራድሮ መፍትሄ የመድረስ ብዙ ፍላጎት አይኖረውም። ስጋትም ስለማይኖራቸው ማለት ነው። በህወሓት በኩል ደግሞ የፌዴራል መንግስት የሚሰራው ያለው ስራዎች በሙሉ ህወሓትን ይበልጥ የሚያዳክም እንጂ በድርድር ለመፍታት ዝግጁነት እንደሌለው እየታያቸው ነው። ስለዚህ በዚህ ምክንያት የሆነ አይነት ድርድር ይሁን የውጭ ጫና ኢፌክቲቭ የመሆን እድሉ በጣም የተወሰነ ነው ማለት ይቻላል።
4: ወደ ጠረጴዛ መምጣት አለባችሁ ብሎ ይሄ ፕሮአክቲቭ የሆነ እንቅስቃሴ ካላደረጉ በስተቀር ኦኬ፣ መግለጫው ጉዳዩ እንደገባቸው እንዳሳሰባቸው ምን ሊከሰት እንደሚችል ጉዳዩን እያዩት እንደሆነ ያሳያል። ግን የተጨበጠ እንቅስቃሴ ካላደረጉ በስተቀር ብዙ ውጤት ይኖሯል ብዬ እኔ አልገምትም ማለት ነው።
0: በሁለቱም ወገኖች በኩል ዳተኝነት ታይቶባቸዋል። በህወሓትም በኩል ይሁን በፌዴራል መንግስትም ይሁን ያን ስምምነት ሙሉ ለሙሉ ለመፈጸም እና ቢያንስ ሁሉንም በአንዴ ማድረግ ባይቻል ወሳኝ የሆኑትን ለምሳሌ ትጥቅ የማስፈታት ሂደቶችን የሁለቱን አካላት ፖለቲካ ውይይት ማድረግ እና ከዚህ በተለይም ከወታደራዊ እንቅስቃሴ ራሳቸውን ወደኋላ በማድረግ ለሰላም ስምምነት ተግባራዊነት በመንቀሳቀስ ረገድ ሁለቱም ኃይሎች ፍላጎት አላሳዩም።
2: የጽምዶ ጉዳይ እንግዲህ የህዝብ ለህዝብ ግንኙነት ነው የሚመስለው በኤክስተርናሊቲ ሲታይ ማለት ነው፣ ወይም እነሱ እንደሚሉት በተለይ ደግሞ በትግራይና በኤርትራ ህዝብ ሰላም ለመፍጠርና ለመታረቅ ተብሎ ነው። እሱም እየቀጠለ ነው። ግን ውሎ አድሮ ወደ የጦርነት ጽምዶ ወይም ጥምረት ከመሆን የሚቀርለት አይመስለኝም።
6: አድማጮች ሂሩት መለሰ የመረጣችሁ ሙሉ ውይይት ከዓለም ዜና ቀጥሎ እሁድ ይቀርባል እንድትከታተሉ ከወዲሁን ጋብዛለን። ወደ ሳምንታዊው የወጣቶች ዓለም አጭር የመሸጋገሪያ ሙዚቃ አድምጠን እንመለሳለን። መልካም ቆይታ።

0: የ12ኛ ክፍል አገር አቀፍ መልቀቂያ ፈተና ከወሰዱ ከ550 ሺህ ተማሪዎች መካከል 70544 ተማሪዎች አልፈዋል። ከነዚህ ከፍተኛን ውጤት ያስመዘገበው በአዳማ ኦዳ ልዩ አዳሪ ትምህርት ቤት ተማሪ የሆነው ወጣት ጃለል ግርማ ነው። የዛሬው የወጣቶች ዓለም ዝግጅት እንግዳው አድርጎታል። ለዝግጅቱ ልደት አበበናት አብረን እንከታተል። መልካም ቆይታ።
1: የወጣቶች ዓለም
2: የዛሬው የወጣቶች ዓለም ዝግጅት እንግዳችን ጎበዝ ተማሪ እንደሆነ አስቀድሞ ያውቀዋል። ጥሩ ውጤት እንደሚያመጣም ጠብቆ ነበር። ያልገመተው ነገር በሀገር አቀፍ ደረጃ ከፍተኛውን የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ውጤት እንደሚያስመዘግብ ነው። ወጣቱ ጃለል ግርማ ይባላል። 19 ዓመቱ ነው።
3: ያመጣው ነጥብ እግዚአብሔር ይመስገን 591.6 ነው።
2: ከፍተኛ ነጥብ እንዳመጣ ከትምህርት ሚኒስቴር በኩል ወይም ከከፍተኛ አካላት የተሰጠ ማረጋገጫ አለ?
3: እስካሁን የለም።
2: ኦኬ። ስለዚህ በምን አወቀ አንተ እንደሆንከ አንደኛ የሆንከው?
3: እኔ ያወቅኩት ፕሮፌሰር ብርሃኑ ነጋ በሰጡት መግለጫ ነበርና ሲተረክ ደግሞ እነሱ ቶፕ ሃይ ስኮረር ነው ብሎ የጠቀሱት ነው የራሴ ፖርታል ላይ ያየሁትና በሱ ነበር እርግጠኛ የሆንኩት።
2: በምን አጋጣሚ ነበር ከፍተኛውን ነጥብ እንዳመጣ ወይም እንዳስመዘገብክ የሰማኸው?
3: መጀመሪያ በራሴ አለ ነበር ያየሁት። ጓደኛዬ ከሌላ ከተማ ደውሎልኝ ነጥቡን አይተሃል አለኝ። በራሱ አይተው ማለት መጀመሪያ ያላየት ሲነግረኝ በጣም ደንግጬ ስልኩን ዘግጄበት ነው ለሱረቶች አላልኩት ነበር። እና እኔ በቃ የሆነ ስራ እየሰራ ነበር እና ፒሲን ዘግጄ ና የጨወኩ በቃ ከሪፕ ወጣ ምናምን በቃ ደስ ብሎኝ ከፋሚሊ ጋር እንጆ ማለት ጀመረ ማለት ነው።
2: ጥሩ ውጤት እንደምታመጣ ጠብቄው ነበር አልክ። ያንተ ግምት ስንት ነበር?
3: የኔ ግምት ባለፈው አምና ከትምህርት ቤታችን ሀይስት በትልቁ ከፍተኛ ነጥብ 575 ነበር። እሱን ሪከርድ ለመስበር ነበር እያጠና የነበረው በቃ አጠንክሬ ማለት ነው።
2: ጃለል የራሱን ስም ብቻ ሳይሆን የትምህርት ቤቱንም ስም በበጎ ማስጠራ ችሏል። አበበ ዘውዴ የኦሮሚያ ልማት ማህበር አዳማ ቅርንጫፍ ርዕሰ መምህር ናቸው። የጃለል ስኬት በትምህርት ቤቱ የፈጠረውን ስሜት እንዲህ ሲሉ ገልጸውልናል።
4: እንደሚታወቀው ያው የአንዱ ትምህርት ቤት ወይም የአንድ ርዕሰ መምህርና መምህራን ድጋፍ ሰራተኛ ትልቁ ደስታ ተማሪዎቻቸው ጥሩ ውጤት ሲያመጡ ነው። እኛም በመጣ ውጤት በጣም ደስተኞች ነን። ያቀምንበት የሰራንበትና እንደሰራ ነው እና እንዳቀም ያገኘነው ውጤት ስለሆነ ደስታችን የተደረገ ነው።
2: በሀገር አቀፍ ደረጃ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ከወሰዱ ከ550 ሺህ በላይ ተማሪዎች 12.8 በመቶ ወይም 70544 ተማሪዎች ወደ ከፍተኛ ትምህርት ተቋማት የሚያስገባቸውን ውጤት በማግኘት አልፈዋል ተብሏል። ካለፉት ጥቂት ዓመታት ውጤት ጋር ሲነጻጸር የዘንድሮ የተሻለ ቢባልም የሚያልፉት ተማሪዎች ቁጥር አሁንም ቢሆን ብዙ የሚባል አይደለም። ዘንድሮም ቢሆን 565 ትምህርት ቤቶች አንድም ተማሪ ማሳለፍ አልቻሉም። የተፈጥሮ ሳይንስ ተማሪ የሆነው ጃለል ግርማ ጠንክሮ እንዲሰራ አርአያ ሆኖኛል የሚለው በ2010 ዓ.ም እሱ ከሚማርበት ኦዳ ልዩ አዳሪ ትምህርት ቤት ከፍተኛ ውጤት ያመጣ አንድ ተማሪ ነው። ጃለል ለፈተናው እንዴት እንደተዘጋጀም ገልጾልናል።
3: የጠቀመኝ ነገር ከልጆች ጋር ማጠናት፣ እኛ ትምህርት ቤት ከልጆች ጋር እናጠናለን፣ ታይም ቴብል አለ እና በራሳችንም የምናጠናበት ስኬጁልም ትምህርት ቤቱ አዘጋጅቶልን አለን። ፕላስ ደግሞ እኛም በጓደኞቻችን ተሰብስበን ዲስከስ የምናደርግበት ምናምን ጥያቄ የምንሰራበት ከአስተማሪ የሚሰጥ ወርክሺት እና ፓስት ዩር ኤግዛም ምናምን የምንሰራበት ታይምም አለ እና ከጓደኞች ጋር ኮላቦሬት አድርጌ መስራት በጣም ጠቅሞኛል።
2: እንደው ስትፈተን ከፈተና ውስጥ የከበደን ጥያቄ ዛሬ የምታስታውሰው ጥያቄ ይኖር ይሆን?
3: የከበደን ጥያቄ እንደዚህ ስፔሲፊካሊ አላስታውስም፣ ግን እንግሊዝ ላይ ትንሽ ግራ የገቡኝ ጥያቄዎች ነበሩና ከትናንት በጠራሱ ጓደኞች ነግሬያቸው ነበር። በቃ የኔ ሊስት እና በጣም ዝቅተኛው ነጥብ እንግሊሽ ነው የሚሆነው ብዬ ነበር እና ያው እንዳልኩት ደግሞ ዝቅተኛ ነጥቤ እንግሊሽ ነው። 97
2: በመቶ
3: በመቶ።
2: የተፈጥሮ ሳይንስ ተማሪው እንደገለጸልን በጠቅላላው 6 የትምህርት አይነቶችን ተፈትኗል። ከነዚህም በሂሳብና ኬሚስትሪ ፈተናዎች እንደውም 100 በመቶ ውጤት አስመዝግቧል። እንደ ርዕሰ

0: መምህር አበበ ዘውዲኮነ ጃለል ከትምህርት ቤቱ የሚጠበቅ ተማሪ ነበር።
1: ጃለል በአሁን በሶስተኛ ክፍል በመጥቶ ሊተሰህም አሁን በጠነኛ ክፍል በተለይ አዲስ ተማሪ ሆኖ ሲገባ ከትምህርት ቤት ትልቁ ደረጃ ሲመዘገበው 99% ከመቶ አብሬጅ ያስመዘገበው ተማሪ ነበረ። እና ፕሮግሬሱ ቀጥሎ እንግዲህ አሁን የደረሰበት ፈተና ክፍል መጨረሻ ላይ 590.6 ማስመዝገብ ችሏል። ተማሪ ጃለል ኮምፒተንት እና በተለይ ደግሞ በፈጠራ በኩል ወደ ኤሌክትሮኒክሱ ወደ ሮቦቲክሱ የፈጠራ ስራ ያጋደለ ስራ ስራ ነበረ። በመጨረሻም ተሳክቶለታል። ያው ጥሩ ተማሪ ከሚባሉት ውስጥ የሚመደብ ነው ማለት ነው።
0: ጃለል ወደፊት ኮምፒውተር ሳይንስ ማጥናት ይፈልጋል። ተሳክቶለት ነጻ የትምህርት ዕድል ካገኘ በውጭ ሀገር ካልሆነ ደግሞ ኢትዮጵያ ውስጥ። ለጊዜው ግን ስኬቱን እያጣጣመ ይገኛል። እንግዲህ ውጤቱ ይፋ ከሆነ በኋላ ብዙዎች አንተን ያወቁ ይመስለኛልና ይሄ በህይወት ላይ የቀየረው ነገር አለ? ያመጣው ለውጥ አለ?
2: ያመጣው ለውጥ መጀመሪያ ተሰማኝ ስሜት ደስታ ብቻ ነበር። በጣም ደስ ብሎኝ በጣም እያመሰገንኩ ነበር። እና አሁን ግን ሰው እንደዚህ ደውሎልኝ በአስተራንስ ላይ ሰው መንገድ ላይ ሲያይክ ቲቪ ላይ እንደዚህ አይዲያ መጽፍ ጀምር እየተሰማኛለው ስሜት ከደስታ ይልቅ ሬስፖንሲቢሊቲ እንደወሰድኩኝ እየተሰማኛለው። አሁን አሪፍ ነገር እኔ ላይ ስላየ ወደፊትም አሪፍ ነገር እንደሚጠብቁ ይታየኛል። እና ኃላፊነት እየተሰማኝ ነው አሁን ከደስታ ይልቅ።
0: ጃለል 4 ዓመታት በቆየበት አዳሪ ትምህርት ቤት ውስጥ ከአስተማሪዎች ድጋፍ አንስቶ ትምህርት ቤቱ ያቀርብላቸው የነበረውን የትምህርት መገልገያዎች ጥሩ ነጥብ ለማምጣት አጋዥ ነበር ብሏል። ርዕሰ መምህር አበበ ዘውዴ ቀደም ሲል የጃለልንም ይሁን ሌሎች የትምህርት ቤቱ ተማሪዎች ያስመዘገቡትን ውጤት እንደሰራ ነውና እንዳቀድ ነው ያገኘነው ውጤት ነው ብሏል። የትምህርት ቤታቸው እቅድ ምን ነበር? ምንስ አሳካ?
1: እንደ ትምህርት ቤቱ እኛ ቅዳችን 592 እና ከዛ በላይ ነው። ማንኛውም ተማሪ ከ400 በታች ማስመዝገብ የለበትም። ትልቁን ነጥብ ደግሞ እንደ ሀገር ማምጣት አለብን ብለን ከአስተማሪዎች ከድጋፍ ሰራተኞች ጋር ተወያይተን ያቀድነው እቅድ ነው። በዛም መሰረት ትልቅ ስራ ሰርተናል። አንደኛ የሰራነው ስራ ተማሪዎች የምክር አገልግሎት እንዲያገኙ ሰው እንደመሆናቸው መጠን ሶሻል ኢሹ አለ፣ ሳይኮሎጂካል ኢሹ አለ። እነዚህ ከገጠማቸው ቶሎ እንድንፈታላቸው እና ቴዎሬቲካሊ የተማሩትን ደግሞ በፕራክቲካሊ በላቦራቶሪ እንዲያገኙ ያላቸውን ሰዓት ደግሞ ማንኛውም ሰው 24 ሰዓት አለ። እኛ ደግሞ በትምህርት ቤታችን 24 ሰዓትም ለጨዋታ፣ ለጥናት፣ ለትምህርት እንደዚህ ብለን ከፋፍለ ነው። በዛ መሰረት ደግሞ ድጋፍ እና ክትትል ስናደርግ ነበረ። ከጃለል ውጭ 500 እና ከዛ በላይ ያመጡ ተማሪዎች 73 ተማሪዎች ናቸው። ከፈተናቸው 122 ተማሪ ዘንድሮ የመጣው እንግዲህ ትልቁ ነጥብን ማስመዝግበናል። 73 ተማሪ ከ500 እና ከዛ በላይ እንዲያስመዘግቡ እንዳቀድነው ደግሞ ትንሹ ነጥባችን 425 ነው። ከ400 በላይ ያልነው እና ያቀድነው ተሳክቶልናል። ትልቅ ውጤትም ብዙ ተማሪዎችን ደግሞ 500 እንዲያስመዘግቡ አድርገናል ማለት ነው።
0: ጃለል ለቀጣይ 12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ተፈታኞች የሚመክረው
2: መጀመሪያ የሚመክራቸው አንደኛ ቶሎ ይጀምሩ ማጠናት ቶሎ አሁን ትናንት ስለሆነ ብዙ ጊዜ እንደሚታሰበው ትዕግስት ሲደርሱ ነው ብዙ ሰው ጥራት የሚጀምሩ እና እንደዛ ነገር ደግሞ በጣም መጥፎ ነው ብዬ ነው የማስበው እኔ። እና ቶሎ ናይንዝ ራሱ ቢጀምሩ ደስተኛል። እና እኔ በደንብ መጣት የጀመርኩ ከናይንዝ ነው። እና ያው ትምህርት ደግሞ ኮምፒቲቭ ስለሆነ አንድ ትዌል ብቻ ስንደርስ መጥብ አሪፍ መጥብ አመጣለሁ ብዬ መጀመር ይሄኛል ኤፌክቲቭ ስለማይሆን ቶሎ ቢጀምሩ ደስተኛል። ተማሪዎች ማስተላልፈው መልዕክት ነው። ሁለተኛ ደግሞ በቃ በራሳቸው እንዲተማመኑ እና በቃ ሁሉም ነገር እንደሚቻል እንዲያምኑ ራሳቸው ላይ በደንብ ቢሰሩ እና ታይናቸውን በደንብ ቢጠቀሙ እና በራሳቸው ቢተማመኑ ከአስተማሪዎች ጋር ሪሌሽንሺፕ ቢልድ ቢያደርጉ ለምን አስተማሪ በፈለግክበት ሰዓት ለማግኘት በፈለግበት ሰዓት አይ ቢዘመት ያየት ምናምን እዛን ነገር ትንሽ መስራት ግን ደግሞ አዳፕት ተደረገ ደግሞ በጣም ኤፌክቲቭ ስለሆነ እንደዛ ነገር ያደረጋት ነገሮች ያደረጉ በኤፌክቲቭሊ መስራት ፈተና መስራት ይችላሉና አሪፍ ስኮር ሪፈርድ ማድረግም እንደሚችሉ እኔ ነው መልእክት ማለት ነው።
0: ይላል ዘንድሮ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ከወሰዱ 70544 ተማሪዎች መካከል ከፍተኛውን ውጤት በሀገር አቀፍ ደረጃ ያስመዘገበው ተማሪ ጃለል ግርማ። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።

አድማጮች እንግዲህ በዚሁ የአርብ ናሴ 22 ቀን 2018 ዓመተ ምህረት ስርጭታችንን እንደመድማለን። እኔም እዚህ ላይ መልካም የሳምንት መጨረሻ የተመኘው ሁሉ ሰናበታችሁ አዚብ ታደሰ ነኝ። ጤና ይስጥልኝ።